0: 하나임을 증명을 해주고 보여주고 만져주고 누리는 시간이었다. 저는 생각이 들고 이러한 시간들이 계속적으로 지속될 때에 어떠한 곳에든지 다 복음이 들어가는 것은 잊을 감 없이 잘 흡수가 되리라 저는 믿습니다.
1: 네, 아멘. 선교사님 너무 감사합니다. 선생님들만 끝인사를 한 번씩 해주시면 좋을 것 같아요.
2: 아, 약 인오다 누구 도사신 시계 다란 후딩 хүсэл мөрөөдлийг биелүүлэхийн төлөө бид нартай цааш цааштай хамтран ажиллах юм бол манай сумын зүгээс бол их баяртай байна. Дараа нь сайхан хамтарч ажиллахыг хүсэж байна. Тэгээд Монголд очих юм бол Мандал сумаар очиорой. Сайхан байгалыг мэдрээрэй гэж байна.
0: Ирэхэ иран чөөмэ иран гэтрэс ирэхэ귀한 시간을 갖게 됐는데 이런 것들이 이것으로 끝나는 것이 아니라 계속적으로 이어지기를 바란다. 왜? 우리 아이들에게 꿈이 필요하다.
1: 아멘.
0: 더 많은 꿈을 태워서 정말 그 꿈을 이뤄 나갈 수 있는 이 일을 위해서 우리 시에서도 적극적으로 돕도록 노력을 하겠다. 그리고 또 여러분들이 만달시에 온다면 여러분들에게 그 사랑적으로 따뜻함으로 저희들이 맞이할 준비를 맞이하겠다 얘기하고 있습니다.
1: 감사합니다.
3: 자, 되게 비트너리긴 солонгосуултэрэгийн тэмцээнд оролцох бүх боломжоор төсөл тэмцэн солонгосын итгэж хаханд үстэй багш нартай бас маш их баярлаа.
0: Ирэхэ한국에 오게 돼서 우리들에게 너무나 많은 것들을 베푸신 가운데 우리 주님께 진심으로 감사를 드립니다.
3: 되게 ямар ч 누구 부르니 하이릭 인 후흐드드 마시 их 인게드 믿으려고 хүсэж 되게 тэнд бид нар тас ингээд үйлчилж тусалсанд маш их баярлаа.
0: 우리들이 하나님의 사랑만 말로만 들었지만 이곳에 와서 하나님의 사랑을 모든 친구들이 다 체험하고 가게 되는 것을 정말 감사하다고 얘기하고
3: 있습니다. 되게 이래도 지금 된 후흐드 만 이니 어떤 하이릭 부르니 이니 이루릭 бас санаад илүү сайн бас бусд хүмүүст мэдрүүлж тэгээд амьдрах байхаа гэж бид бас найдаж байна. Тэгээд маш их баярлаа.
0: И곳에 와서 저희 아이들이 하나님의 사랑을 알고 여러 사람들이 이유 없이 도와주고 함께하는 것을 받았는데 이 사랑을 살면서 아이들에게 다른 친구들에게 이야기도 할 것이고 또 다른 사람들에게 사랑을 베푸는 삶을 살지 않을까 생각을 합니다.
1: 아멘.
4: 자, 인 다원의 후산드 비드릭 여수 가드릭 우쭐슨 아르 цогсож байгаа. 인 солонгос 박스 нартаа халагч паструудтай маш их баярлаа. Бүгд биднийг маш хайраар ухтаж авч хайраар халамжилж маш их бэлэг өгсөн, маш их зүйлийг ингээд өгсөн, маш их дурсамжийг бүтээлцсэн. Бүр маш их баярлаа. Тэгээ хизээч мартахгүй.
0: Йосуэсо хан 5일 동안 저희들이 머무르면서 하나님의 사랑을 여러 도움의 손길을 통해서 선물도 받고 또 함께 이렇게 놀아주기도 하고 함께하는 것이 너무 감사합니다. 이 사랑 저희들이 잊어버리지 않고 이 사랑 간직하고 가겠다고 이렇게 얘기하고 있습니다. 네.